0: өвдрөө далаа миний үнтэй үрдөмтөн ихнаар мөн юуэйн. Хангуалдын шалян нүйгдөгнийг хэн жамжуэн. Гартуру түрүүгүнан чапчагдаад. Адаван хангуалдын дүйл хэдүүр машибүргэ хаар агүүрэй санзаад. Фэнжүүнян Юй түүрэй яр инагад, юэн шай бэгад, жинуан та зэдгэй агудым тэлбэх түн. Чүхэн хэнар би маргааш ээру дэрэс, гэнэ талбур дур гарамад, дингэн шан дур бэга, шэн түнгэн шай гас тэрэгулад, Нүг гарчирыргүн нүгийгін алад, хоэр гарчирыргүн хосоор алад. Бүддий гарчирыргүн бүрнэрий сүйт гаж барган шкохуэ. Бандаа юэн шай дотран болжы. Миний хэнар мүн юэйн болсуэйнэй. Үн бас хэдий хэрдэм шатал бээгэж нүж ашилим ха. Хэгүүрі хэлхай, үдэш эрэ болман, рэнуан жангэу, үрэм хоягүл ангүлчад, адабал, жэрэгэл тэгар тэр сүнэгий үүргэж, дотэр маши оудүштнаджэ, маргашын урлога. Үрэдэм тэнэхэнар сүнжүүнян, бэлдандыр гарна, Дэнуан жангэу бүрін бэгарян. Чирэгі дай чинч гаррэн хэмэгат хуйн полото олэг хуиндагэн батрэча фантэн хуаджи гэдэ гахтараттэгжи. Чагансар нэрэндур мордэжэ тэрэ фэнжуунян. Хуэх кусэнми хуиндагэн батрэлат. Сэфтэн хэнэгэн чанчагэн унтэ шуэбай чинчинг шу гүргэсэн маратат. Ех, елді әткеде тәрірі, тәмен жерлі сарлыған арма, жәні уан жаңмеу. Кар тарай жаңжүн, дұға тән сұң жау, хойрия жаңжүн етаға күлі тәрірі, елдәне тәрбе, күлзуғы хөрма, тұг әткеде. Тәмен жерлі, Қасқалин ұллар, жеқасыне ұллар, таңғылдин. Чүрген шайги, арияз кәмман, ұқыжыр хейбейді, таңғылдин чирек өт, татықшанар армар, үйден шайдың бұдыр кеті, үйден шайы чинтум. Бүр өдірін тұлары, бүрділ ұлғыл, құчатарғы болғыл, болғығы мұдада, хэн-хэн кәрл, хэн яқиғыйды, үх, жаңсын шесуң бау. Бағатын керелік, үйғалум. Хойрия жанжын, бейлдандыр карал харай байжа, карч, бейлдүн, сейдүн хэчча, хэмьяхи вэйда, кэгвэй хамаджа, чирьюэн швай. Сунэг унам бол нэгэн сэнэн жүүдэй жүүдэлэхтэн толдан, эн үдэрин тола, димилу эшэггва. Чэнгүш, чин фэйлүүндэгад, ли сайфаги даадча, та хойрия хэмэн, тагидгарна. Дээсэнэ талад, басаа чулхо, сэлгээ абдэстэн, гаржэстэн маадда, ли сайфаа чэй, бэдлэг ирвэй, хоэр яхэ жамжэрэй, хасэр бэлдагэжэ. Чин фэй лун, ли сайфаа, хос тустан бол, жэрлэг ирвэлэд. Тамбэн чэр, саллагаанад, бүрнүү хинжамжэн, мэх гэрвэн дахлэд. Чагар басын, чайжагин бұдар, гарманчиндар, жалгин тұндар, дақшылдайгыр обаған, жанчангин кәген, тұлжуғы, жанчы тұғы ядгин. Жанжүйен, шесуң бау, барахарады жылешу. Үжа хайдур, жынну 중앙 장벽 어린 거야라 매일 난 들어가게 했지. 태분 나기 돌아서 봐. 해도 달든 으뜨는 고르가 되기 원 역 일득이 아득한 은하 장벽. 이때미 은하를 받을 힘이 많네. 시송보 이때는 들었대. 월업든 월든 전왕 장벽 재미구이. 흐디 을든 사들 배경은 알든 우리 만들라 알단의 탈배들 우크라도 이래봐야지. 그틀엔 전왕 장벽 우기로하던가 풍주냠 음은시 덕식 으르따라이 먹은달 혼두는 여상우갓 우리끼리 이럴때 호텔 갓따라튼 결벌주 웅거조스 운해헤르 덩그린 얼음에 댕미스 딥들히 자라랏 보아죽선데들라 시아숭보위 부자회들 부약이 웅두 멜메데라스 쥐엘칸 토액이 잡들랏 웅주스 하순데들 차가한 토르바 자루나스네 바들 우자회들 탕월진 고르뿐 자루장균 늑 은하장균 불 웅주스 트트 세조한서도이 흥조량 예다가 장군 그래놈아 연질든 당인 우주흥 보로디 조간 만해월진 장준실이 회회를 흔든 오다 여가 디륵든 벌단 음흑진 배월 른원 장벽인 해난 흥조량 보래 토스겔은 다니기 알지 우셔 하스만 귀짓가 염은 이르바 하마바 백원이 성석선탈 시송보우 백원을 도구이권이겠토이 받는다다 호특 대체결벌가 달래 백수훈능별 파산 설홍주 그이가 달라 득적 깔론의 조직 탑을 잡지겠다 같이 우리는 하나리 같이 집신다 알아서 보니까 집 다같이 잡았군 잡나고 쇠산 차라도 몰라야 되더라 제일 드시는 하나 흥주량 일드네야 꼭다다 다슴 냅들게 꼭들긴 땅을 내린 부동갈 고래 타다도 늦집기 타다 흥주량 예끈 늑엔 즐겨줘요 두라손 두눅도 두루보로 선제 사사가란 토사가 사라댑치게 되지 이런 줄 흔들었지 이스바당 책임 가지국인의 날 아야 한국말 대신 땡 장준의 보치 헬벌로 외가 자산한테 실지지가 시달하기 해볼 책지기로인 시송보우 다이어트를 가치래 혀는 돌아 탑집습 줄은 예약하기 바라봐 제일행위는 하나 차사탈 시집간을 막아 으르드너긴 사람 타이지전 알뜻하서 한 박내고 막아 티를 달아 시승반에요 그럼 좌들겨 탁뚝 타이지전 사람 드셨는 한 시름근을 탁집 자를행위는 이사회화 여러 사람들 박기는 맞아 내습스름 휘롱제니 평기에 돌아 대선 결과 때문에 허일스름 해름 희락할 때 가르기 힘이 모든 가라 내습스름 휘롱제니 해름 탑 우스라 대체로 먹어 들고리에 벗자 이하드급을 응 성주냥인 타이지전 스름 벌 흠은 스님인 뜻에 을드러긴 한 스님 보네 예사이화 예길에간 책자히로인 성조냥
1: 빌다가
0: 보인 시송보우 Хэвэл гэнэ мишээд гоо нэ